የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የምትላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በምዕራፍ 3 ንዑስ አንቀጽ 3 ላይ ቤተክርስቲያን አንዲት ቅድስት ካቶሊካዊትና ሐዋርያዊት ናት የሚለውን አስተምሮ በቅድሚያ እናቀርብላችኋለን። በመቀጠል የሰው ልጅና ሰብአዊ መብቶች ማህበራዊ አስተምሮና ለሰብአዊ መርህ በሚሉ ርዕሶች የተገለጸውን የቤተክርስቲያን ማህበራዊ አስተምሮና አቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

በጸሎተ ሃይማኖት ውስጥ አንዲት ቅድስት ካቶሊካዊትና ሐዋርያዊት ናት ብለን የምንመሰክርላት የክርስቶስ ቤተ ክርስቲያን ይህች ናት። እነዚህ የማይነጣጠሉና እርስ በርሳቸው የተያያዙ አራት ባህሪያት አቋሟንና ተልእኳን የሚያመለክቱ ናቸው። ቤተ ክርስቲያን ከራሷ ያፈለቀቻቸው ባህሪያት አይደሉም፣ ክርስቶስ ነው። በመንፈስ ቅዱስ አማካኝነት አንዲት ቅድስት ካቶሊካዊትና ሐዋርያዊት ያደረጋት እነዚህም ባህሪያት እያንዳንዳቸውን እውን እንድታደርግ የጠራትም እርሱ ነው። ቤተ ክርስቲያን እነዚህን ባህሪያት ከመለኮታዊ ምንጯ እንዳገኘቻቸው ሊያውቅ የሚችል እምነት ብቻ ነው። ነገር ግን ለሰው አእምሮ መናገር የሚችሉት ታሪካዊ መግለጫዎቻቸው ደግሞ ምልክቶች ናቸው። በመሆኑም አንደኛው የቫቲካን ጉባኤ እንዲህ ይላል፣ ቤተ ክርስቲያን ራሷ በአስደናቂው መስፋፋቷ፣ በላቀ ቅድስናዋ፣ መልካም በሆነው ነገር ሁሉ፣ የማይነጥፈው ፍሬያማነቷ፣ በካቶሊካዊ አንድነቷና በማይበገረው ጽናቷ ታላቅና ዘላቂ የአመኔታ መንስኤ እንዲሁም የመለኮታዊ ተልእኳ የማይሻር ምስክር ናት። ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን በምንጯ ምክንያት አንዲት ናት። የዚህ ምስጢር ከፍተኛ ምሳሌ በቅድስት ሥላሴ ሦስቱ አካላት ማለትም አብ፣ ወልድና መንፈስ ቅዱስ የሆነው የአንድ እግዚአብሔር ምስጢር አንድነት ነው። ቤተ ክርስቲያን በመሥራቿ ምክንያት አንዲት ናት። ሥጋ የሆነው ቃል የሰላሙ ልዑል የአንድ ሕዝብና አንድ አካል አንድነትን በማስፈን በመስቀሉ ሰዎችን ሁሉ ከእግዚአብሔር ጋር አስታረቀ። ቤተ ክርስቲያን በነፍሷ ምክንያት አንዲት ናት። በሚያምኑ ዘንድና በመላዋ ቤተ ክርስቲያን ውስጥ የሚኖረውና የሚያስተዳድረው የምእመናንንም አስደናቂ ሱታፌ እውን የሚያደርገውና የቤተ ክርስቲያን አንድነት መሠረት ከሆነው ክርስቶስ ጋር የሚያዋህደው መንፈስ ቅዱስ ነው። አንድነት የቤተ ክርስቲያን ባሕርይ ነው። ከመጀመሪያው አንስቶ ይህች አንዲት ቤተ ክርስቲያን በእግዚአብሔር የተለያዩ ስጦታዎችና ስጦታዎቹን ከሚቀበሉ ክፍሎች ስብጥር በሚመነጭ ልዩነት ትታወቃለች። በእግዚአብሔር ሕዝብ አንድነት ውስጥ በአንድነት የተሰበሰቡ የሕዝቦችና የባህል ብዝሃነት ይገኛል። በቤተ ክርስቲያን አባላት መካከል የተለያዩ ስጦታዎች፣ አገልግሎቶች፣ የሕይወት ሁኔታዎችና መንገዶች አሉ። በቤተ ክርስቲያን ሱታፌ ውስጥ ሁነኛ ቦታ በመያዝ የየራሳቸውን ትውፊቶች ያልለቀቁ አንዳንድ ቤተ ክርስቲያናትም አሉ። ከዚህ አይነቱ ልዩነት የሚመነጨው ብልጽግና የቤተ ክርስቲያን አንድነትን የሚቃረን አይደለም። ነገር ግን ኃጢአትና የውጤቱ ሸክሞች የአንድነት ስጦታ አዘወትረው ከስጋት ላይ ይጥሉታል። ስለዚህ ነው ሐዋርያው ለክርስቲያኖች በሰላም ተሳስራችሁ ከመንፈስ ቅዱስ የሚገኘውን አንድነት ለመጠበቅ ትጉ፣ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 3። እነዚህ የአንድነት መስተሳስሮች ምንድን ናቸው? ከዚህ ሁሉ በላይ ሁሉንም አስሮ ፍጹም አንድነትን የሚያስገኘውን ፍቅር ልበሱ በሚለው መሠረት ፍቅር ዋነኛው ነው። የተጓዧ ቤተ ክርስቲያን አንድነትም በተጨባጭ የሱታፌ መስተሳስሮች የተረጋገጠ ነው። እነዚህም ከሐዋርያት የተቀበለችውን አንድ የእምነት መግለጫ መከተል፣ መለኮታዊ አምልኮትን በተለይም ምስጢራትን በጋራ ማክበር፣ የእግዚአብሔርን ቤተሰብ ወንድማዊ መግባባትንና በምስጢረ ክህነት አማካኝነት የሐዋርያዊ ተተኪነትን መጠበቅ ናቸው። ብቸኛዋ የክርስቶስ ቤተ ክርስቲያን አዳኛችን ከእርገቱ በኋላ ለጴጥሮስ በአደራ ያስረከባት እርሱና ሌሎች ሐዋርያት እንዲያስፋፏትና እንዲያስተዳድሯት ያዘዛቸው አንዲት ቤተ ክርስቲያን ናት። በአሁኑ ዓለም እንደ ኅብረተሰብ የተቋቋመችና የተደራጀችው ይህች ቤተ ክርስቲያን በቅዱስ ጴጥሮስ ተተኪና ከእርሱ ጋር በሚተባበሩ ጳጳሳት የምትመራው ካቶሊካዊት ቤተ ክርስቲያን ናት። በእርግጥ ሐዋርያት በጥብቅ ሊወገዙ ይገባቸዋል ያሏቸው አንዳንድ አመለካከቶች በዚች አንዲትና ብቸኛ በሆነች የእግዚአብሔር ቤተ ክርስቲያን ውስጥ የታዩት ገና ከጅምሩ ነበር። ነገር ግን በቀጣዮቹ ክፍለ ዘመናት ይበልጥ አስጊ የሆኑ በአብዛኛው በሁሉም ወገኖች ያሉ ሰዎች የሚወቀሱባቸው ትላልቅ ማኅበረሰቦች ከካቶሊካዊት ቤተ ክርስቲያን ጋር ከነበራቸው ሙሉ ሱታፌ እስከ መነጠል ያደረሷቸው ጠቦች ተከሰቱ። የክርስቶስ አካል የሚበጣጥሱ ቁስሎች እዚህ ላይ በመናፍቅነት በክህደትና በኩርፊያ መሃል ያለውን ልዩነት መረዳት ያስፈልጋል። ያለ ሰብአዊ ኃጢአት መከሰት አይችሉም። ይሁን እንጂ እንዲያ ባለው የመለያየት ውጤት በአሁኑ ጊዜ ከእነዚያ ማኅበራት የተወለዱ በእነርሱም አማካኝነት በክርስቶስ እምነት የተኰተኰቱትን በመለያየት ኃጢአት ማንም ሊወነጅላቸው አይችልም። ካቶሊካዊት ቤተ ክርስቲያን በወንድማዊ ፍቅርና ክብር ተቀብላቸዋለች። በምስጢረ ጥምቀት እምነት ተገቢ ሆነው የተገኙት ሁሉ ወደ ክርስቶስ ይደመራሉ። ስለሆነም ክርስቲያኖች የመባል መብት አላቸው። በዚሁ ምክንያት በጌታና በካቶሊካዊት ቤተ ክርስቲያን ልጆች ዘንድ እንደ ወንድሞች ተቀባይነት አላቸው። በተጨማሪም በግልጽ ለሚታየው ከካቶሊክ ቤተ ክርስቲያን አድማስ ውጭ በርካታ የቅድስናና የእምነት ባሕርያት የተጻፈው የእግዚአብሔር ቃል፣ የጸጋ ሕይወት፣ እምነት፣ ተስፋና ፍቅር፣ የመንፈስ ቅዱስ ውስጣዊ በረከቶች ከሌሎች ግዙፍ ነገሮች ጋር ይገኛሉ። ክርስቶስ ለካቶሊክ ቤተ ክርስቲያን በአደራ ከሰጣት ምሉ ጸጋና እውነት በሚመነጭ ኃይል የክርስቶስ መንፈስ ቅዱስ እነዚያን አብያተ ክርስቲያናትና ክህነታዊ ማኅበራት በድኅነት መሣሪያነት ይጠቀምባቸዋል።
እነዚህ ሁሉ ቡራኪዎች ከክርስቶስ የተገኙና ወደ እርሱም የሚመሩ ራሳቸው ለካቶሊክ አንድነት የቀረቡ ጥያቄዎች ናቸው። ክርስቶስ በቤተ ክርስቲያኑ ላይ አንድነትን ያሰፈነው ገና ከመጀመሪያው ነው። ይህ አንድነት በካቶሊካዊት ቤተ ክርስቲያን ውስጥ የሚኖር ከቶ ልታጣው የማትችል ነገር ነው ብለን እናምናለን። እስከ ጊዜ ፍጻሜ ድረስ እየጨመረ እንደሚሄድ ተስፋ አለን። ክርስቶስ ዘወትር ለቤተ ክርስቲያኑ የአንድነት ስጦታን ይሰጣታል። ነገር ግን ክርስቶስ የፈቀደላትን ለመጠበቅ፣ ለማጠናከር፣ ፍጹም ለማድረግ ቤተ ክርስቲያን ዘውትራ መጸለይና መሥራት አለባት። ለዚህ ነው ራሱ ኢየሱስ ክርስቶስ በሕማማቱ ሰዓት ይጸልይ የነበረውና ለደቀ መዛሙርቱ አንድነት ወደ አብ እንዲህ ሲል መጸለዩን ያላቋረጠው። ሁሉም አንድ የሆኑ ዘንድ አባት ሆይ አንተ በእኔ እንዳለህና እኔም በአንተ እንዳለሁ እነርሱ በእኛ አንድ የሆኑ ዘንድ አንተ እንደላከኝ ዓለም ያውቅ ዘንድ። የክርስቲያኖችን ሁሉ አንድነት እንደገና የመመለስ ፍላጎት የክርስቶስ ስጦታና የመንፈስ ቅዱስ ጥሪ ነው። ለዚህ ጥሪ በቂ ምላሽ ለመስጠት ይቻል ዘንድ አንዳንድ ነገሮች መሟላት ይኖርባቸዋል። እነዚህም ቤተ ክርስቲያን ለጥሪዋ ታማኝነት ዘላቂ ተሐድሶ ማድረግ ይገባታል። እንደዚህ አይነቱ ተሐድሶ ለአንድነት ለሚደረገው እንቅስቃሴ መሪ ኃይል ነው። አማንያን በወንጌሉ መሠረት የቅድስና ሕይወት ይጎናጸፉ ዘንድ ልባዊ ለውጥ ለማምጣት ጥረት ማድረግ መለያየት የሚፈጠረው ምዕመናን በክርስቶስ ስጦታ ላይ እምነት ባለማድረጋቸው ነው። የጋራ ጸሎት ልባዊ ለውጥና የቅድስና ሕይወት ከማኅበራዊና ከግል ጸሎት ጋር ተዳምሮ ለክርስቲያኖች ኅብረት ለሚበጀው የጋራ እንቅስቃሴ እንደ ዋነኛ መሠረት ተደርጎ መታየት መንፈሳዊ አንድነት የሚለውን ስያሜ ያቀዳጃል። የእርስ በርስ ወንድማዊ ትውውቅ የምዕመናን በተለይም የካህናት ሃይማኖታዊ አንድነት በመሻት ረገድ መታነጽ፣ በነገረ መለኮት ምሁራን መካከል ውይይት እንዲኖር መድረኮችን ማዘጋጀትና በተለያዩ ቤተ ክርስቲያኖችና ማኅበሮች በታቀፉ ክርስቲያኖች መካከል የጋራ ስብሰባ ማካሄድ፣ ለሰው ልጅ በሚበጁ የአገልግሎት መስኮች ክርስቲያናት በኅብረት

0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የሰው ልጅና ሰብአዊ መብቶች ማህበራዊ አስተምሮና የግለሰባዊ መርህ በሚሉ ርዕሶች የተገለጸውን የቤተ ክርስቲያን ማህበራዊ አስተምሮ ክፍል እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ወይለ ጊዮርጊስ ነው።
1: ማህበራዊ አስተምሮና የግለሰባዊ መርህ ቤተ ክርስቲያን በወንዶችና በሴቶች በእያንዳንዱ ሰው የእግዚአብሔርን ሕያው ምስል ታሳያለች። ይህ ምስል እግዚአብሔርን ለሰውና ለሰው የገለጠው የእግዚአብሔር ፍጹም ምስል በሆነው በክርስቶስ ምስጢር ውስጥ ሁልጊዜም ትልቅና ሙሉ ሆኖ በመገለጥ ሁልጊዜ አዲስ ሆኖ መገኘት አለበት። ከራሱ ከእግዚአብሔር ዘንድ ወደር የማይገኝለትና የማይናቅ ክብር የተቀበሉት እነዚህ ወንዶችና ሴቶች የሆኑ የሰው ልጆች ናቸው። ቤተ ክርስቲያኗ የምትናገረው ከፍ ያለና ልዩ የሆነ አገልግሎት እየሰጠቻቸው እርሷና እነርሱ ሁልጊዜም የሚገባቸውን ከፍተኛ ጥሪያቸውን እንዲያስታውሱ በማድረግ ነው። የእግዚአብሔር ልጅ ክርስቶስ ሥጋ ለብሶ ከሰው ሁሉ ጋር ራሱን አንድ አደረገ። በዚህ ምክንያት ቤተ ክርስቲያን ይህ ማኅበር በቀጣይነት እንዲፈጠርና እንዲታደስ የማድረግ ተግባር መሠረታዊ ግዴታዋ እንደሆነ ትገነዘባለች። በጌታ በክርስቶስ

ሰማካይነት ቤተክርስቲያን በሰው ልጆች መንገድ ላይ በመሄድ የመጀመሪያ ተጓዥ በመሆን መንገዱን ታሳያለች። ተጠቁማለች እናም ሁሉም ሰው ውስጥ እንዲታወቁ ትጥራለች። በቅርብና በሩቅ በሚታወቁና በማይታወቁ ከሁሉም በላይ እንዲታወቁ ትጋብዛለች። ከሁሉም በላይ ደግሞ በድሆችና በመከራውስ በሚገኙ ወንድም ወይም እህት ክርስቶስ የሞተላቸው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተገለጸው ለነርሱም ጭምር እንደሆነ እንዲገነዘቡ ትጥራለች። የሰው ስብዕና በሁሉም የማህበራዊ ህይወት ውስጥ አለ ጥርጥር ዋና ገጸ ባህሪው መገለጫ ነው። ቤተክርስቲያን ብዙ ጊዜና በብዙ መልኩ የዚህ ግንዛቤ ደጋፊ በመሆን የሰውን ልጅ ማዕከላዊነት በየዘርፉና የህብረተሰቡን አገላለጽ በመገንዘብና በማረጋገጥ ላይ ትገኛለች። ስለዚህ የሰው ልጅ ማህበረሰብ የቤተክርስቲያን የማህበራዊ አስተምሮ መነሻ ነጥብ ነው። ይህ ጠቃሚ ግንዛቤ የተገለጸው የማህበራዊ ህይወት ግዑዝ ወይም ተግባቢ አካል ከመሆን የራቀ የሰው ልጅ ርዕሰ ጉዳይ መሰረቱና ግቡ ሁልጊዜም መቆየት አለበት የሚለው ነው። ስለዚህ የማህበራዊ ህይወት አመጣጥ በሰው ልጅ ውስጥ ይገኛል። እናም ህብረተሰቡ ንቁና ኃላፊነት ያለው ርዕሰ ጉዳዩን ለመለየት እምቢ ማለት አይችልም። እያንዳንዱ የህብረተሰብ አገላለጽ ወደ ሰብአዊነት መቅረብ አለበትና ወንዶችና ሴቶች በታሪክ ተጨባጭ ሁኔታዎች የካቶሊክን ማህበራዊ አስተሳሰብ ልብና ነፍስ ይወክላሉ። መላው የቤተ ክርስቲያን ማህበራዊ አስተምሮ በእውነቱ የሰው ልጅ የማይደፈር ክብርን ከሚያረጋግጠው መርህ ተነስቶ ይዳብራል። በዚህ ዕውቀቷ ልዩ ልዩ አገላለጾቿ ቤተ ክርስቲያን ምስሏን ለማሻሻል ወይም ለማጣመም በሚደረገው ጥረት ሁሉ የሰውን ክብር ለመጠበቅ ከምንም ነገር በላይ ጥረት አድርጋለች። በተጨማሪም ብዙ ጊዜ በሰው ልጆች ክብር ላይ የሚፈጸሙ ጥሰቶችን አውግዛለች። ታሪክ እንደሚመሰክረው የሰውን ልጅ ለማስደሰት አንዳንድ ጥሩ አጋጣሚዎች የሚፈጠሩት ከማኅበራዊ ግንኙነቶች ውስጥ ነው። ነገር ግን እጅግ በጣም አጸያፊ የሆኑ የሰው ልጆችን ክብር ንቀት ተደብቆ ይገኛል። የሰው ልጅ እንደ የእግዚአብሔር ምስል ፍጥሯን በእግዚአብሔር አምሳል የቅዱሳት መጻሕፍት መሠረታዊ መልእክት የሰው ልጅ የእግዚአብሔር ፍጡር መሆኑን ያውጃል። መዝሙረ ዳዊት ምዕራፍ 139 ከቁጥር 14 እስከ 18 ላይ እንደተገለጸው እናም እግዚአብሔር ፈጠረው ሰውን በመልኩ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው በእግዚአብሔር አምሳል የሚገለጠውንና የሚለየውን አካል በመፈጠሩ ይለያል። እግዚአብሔር የሰውን ፍጥረት በተፈጠረው ሥርዓት ማዕከል ላይ ያስቀምጠዋል። ሰው በዕብራይስጥ ቋንቋ አዳም ከአፈር ተፈጠረ። አዳም እናም እግዚአብሔር ባፍንጫው የሕይወት እስትንፋስን እፍ አለበት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ስለዚህ የእግዚአብሔርን መልክ መምሰል የሰው ልጅ አንድ ነገር ብቻ ሳይሆን አንድ ሰው የሆነ ሰው ክብር አለው። እሱ ራሱን የማወቅ የመግዛትና ራሱን በነጻነት የመስጠትና ከሌሎች ሰዎች ጋር የመግባባት ችሎታ አለው። ከዚያም በጸጋ ተጠርቷል ከፈጣሪው ጋር ቃል ኪዳን እንዲገባለት በእርሱም ምትክ ሌላ ፍጥረት ሊሰጠው የማይችለውን የእምነትና የፍቅር ምላሽ ይሰጠው ዘንድ ማለት ነው። በእግዚአብሔር አምሳል መፈጠር የሚያሳየው የሰው ማንነትንና ሕልውና በመሠረቱ ከእግዚአብሔር ጋር እጅግ በጣም ጥልቅ በሆነ መልኩ የተዛመደ መሆኑን ነው። ይህ በራሱ ውስጥ ያለ ግንኙነት ነው። ስለዚህም ከዚያም በኋላ የሚመጣና ከውጭ የመጣ ነገር አይደለም። የሰው ልጅ ሙሉ ሕይወት እግዚአብሔርን መሻትና መፈለግ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊወገድ ይችላል። ነገር ግን ፈጽሞ ሊወገድ አይችልም። በእርግጥም በዓለም ላይ ከሚታዩ ፍጥረታት መካከል ለእግዚአብሔር አቅም በላቲን ቋንቋ ሆሞ ኤስት ዴይ ካፓክስ መገለጥ ያለው ሰው ብቻ ነው። የሰው ልጅ ከእግዚአብሔር ጋር ግንኙነት እንዲኖረው የፈጠረው ግላዊ ፍጡር ነው። የሰው ሕይወትንና ራስን መግለጽን የሚያገኘው በግንኙነት ውስጥ ብቻ ነው። እናም በተፈጥሮም ወደ እግዚአብሔር ያዘነብላል። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ግንኙነትና ማኅበራዊ ገጽታ ላይ ይንጸባረቃል። በእርግጥ የሰው ልጅ ብቸኛ ፍጡር አይደለም፣ ነገር ግን ማኅበራዊ ፍጡር ነው። እናም ራሱን ከሌሎች ጋር እስካላገናኘ ድረስ መኖርም ሆነ አቅሙን ማዳበር አይችልም። በዚህ ረገድ እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ይለናል። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው
ይህ ተግባር ትርጉም ያለው ነገር ነው። የሰው ልጅ በኤደን ሕይወቱን የሚያመለክተው እርካታ የጎደለው ነገር የእሱ ዋና ነጥብ እስከሆነ ድረስ ምንኛ ትልቅ ትርጉም አለው። የእጽዋትና የእንስሳትም ዓለም ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው የሴቲቱ መልክ ከሥጋው የተወሰደች ሥጋ ከአጥንቱ ተወስዳ ሥጋ የሆነች ፍጡር ብቻ ነው። ዘፍጥረት ምዕራፍ 2 ቁጥር 23 ላይ እንደተገለጸው እናም የፈጣሪ የእግዚአብሔር መንፈስም ሕያው የሆነበት የሰውን የመነጋገር ፍላጎት ማርካት የሚችለው እርሱ ብቻ ነው። ለሰው ልጅ ሕልውና በጣም አስፈላጊ ነው። በባልንጀራ ውስጥ ወንድ ወይም ሴት የእያንዳንዱ ሰው የመጨረሻ ግብና ፍጻሜ የሆነው የእግዚአብሔር ነጸብራቅ አለ። ወንድና ሴት ክብራቸው አንድ ነው፣ እናም እኩል ዋጋ አላቸው። ሁለቱም በልዩነታቸው በእግዚአብሔር አምሳል የተፈጠሩ በመሆናቸው ብቻ ሳይሆን በጥልቅ ምክንያት ሕይወትን የሚሰጥ የመለዋወጥ ተለዋዋጭነት ነው። እኛ የሚለው ቃል በሰዎች ባልና ሚስት የእግዚአብሔር አምሳል ይገለጻል። በጋራ በመግባባት ውስጥ ወንድና ሴት ራሳቸውን በጥልቅ መንገድ ያሟላሉ። በራሳቸው እውነተኛ ስጦታ ራሳቸውን እንደ ሰው ያገኟቸዋል። የእነሱ የአንድነት ቃል ኪዳን በቅዱሳት መጽሐፍት ውስጥ የእግዚአብሔር ቃል ኪዳን ምሳሌ ሆኖ ቀርቧል። ትንቢተ ሆሴ ከምዕራፍ 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተገለጸው እናም በተመሳሳይ ጊዜ ለሕይወት አገልግሎት ይውላል። በእርግጥም እነዚህ ባልና ሚስት በአምላክ የፍጥረት ሥራ ውስጥ መሳተፍ ይችላሉ። እግዚአብሔርም ባረካቸው፣ እግዚአብሔርም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው። ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው ወንድና ሴት ከሌሎች ጋር ግንኙነት ያላቸው ከምንም በላይ የሌሎች ሕይወት በአደራ የተሰጣቸው ናቸው። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳትም ይሁን ከሰው እሻለው ይለናል ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከጥፋት ውሃ በኋላ ለኖህ ቃል ኪዳን በመግባት ነገረው። በዚህ አተያይ ከእግዚአብሔር ጋር ያለው ግንኙነት የሰው ሕይወት እንደ ቅዱስና የማይደፈር ተደርጎ እንዲቆጠር ይፈለጋል። አምስተኛው ትእዛዝ አትግደል፣ ኦሪት ዘጸአት ምዕራፍ 20 ቁጥር 13፣ ዘዳግም ምዕራፍ 5 ቁጥር 17 ላይ እንደተገለጸው እውነት ነው። ምክንያቱም እግዚአብሔር ብቻ የሕይወትና የሞት ጌታ ነው። ለሥጋው ሕይወት የማይደፈርና ንጹሕ አቋም ያለው ክብር ከፍተኛውን ነጥብ ያገኘው ባልንጀራህን እንደ ራስህ ውደድ፣ ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው የሚለው ሲሆን ኢየሱስም የባልንጀራችንን ፍላጎት የመንከባከብ ግዴታን አዟል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። በዚህ ልዩ የሕይወት ጥሪ ወንድና ሴት ራሳቸውን በሌሎች ፍጥረታት ፊትም ያገኛሉ። እነርሱን በራሳቸው አገልግሎት ሊያስቀምጧቸውና ሊደሰቱባቸው ይችላሉ፣ እናም ይገለገላሉ። ነገር ግን በዓለም ላይ ያላቸው የበላይነት ኃላፊነትን መወጣት ይጠይቃል። የዘፈቀደና ራስ ወዳድነት ብዝበዛ ነጻነት አይደለም። በእርግጥም ፍጥረት ሁሉ ዋጋ አለው እናም መልካም ነው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 4 ቁጥር 10 ቁጥር 12 ቁጥር 15 ቁጥር 21 ቁጥር 25 ላይ እንደተገለጸው። በእግዚአብሔር ፊት እሱ ፈጣሪ ነው። ሰው ዋጋውን ማወቅና ማክበር አለበት። ይህ ለአእምሮ አስደናቂ ተግባር ነው። እሱም እንደ ክንፍ ከፍ ከፍ ሊደረግ የሚገባው የእግዚአብሔር ፍጥረታት ሁሉ እውነት ለማሰላሰል ማለትም እግዚአብሔር በእርሱ ውስጥ መልካም አድርጎ የሚመለከተውን ማሰላሰል ነው። የፍጥረት መጽሐፍ እንደሚያስተምረን የሰው ልጅ በዓለም ላይ ያለው አገዛዝ ነገሮችን በመሰየም ውስጥም ይካተታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20 ላይ እንደተጠቀሰው ሰው ለነገሮች ስያሜ ሲሰጥ ማንነታቸውን ሊገነዘብና ከእያንዳንዳቸው ጋር የኃላፊነት ግንኙነት መመስረት አለበት። ሰው ደግሞ ከራሱ ጋር ግንኙነት አለው፣ እናም ራሱን ማሰላሰል ይችላል። ቅዱሳት መጻሕፍት ስለዚህ ጉዳይ ስለ ሰው ልብ ይናገራሉ። ልብ የሰውን ውስጣዊ መንፈሳዊነት ይገልጻል። እርሱን ከሌሎች ፍጥረታት የሚለየው ነገር ነው።
አምላክ ነገሩን ሁሉ በጊዜ ውብ አድርጎ ሰራው። እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን መርምሮ እስኪያውቅ ድረስ ዘላለማዊነትን በሰው አእምሮ አኖረ ይለናል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደተገለጸው። በስተመጨረሻ ልብ የሚያመለክተው በፈጣሪ አምሳል እስከ ተፈጠረበት ጊዜ ድረስ የሰው ልጅ የሆኑትን መንፈሳዊ ችሎታዎች ማለትም ምክንያታዊነት፣ ደጉንና ክፉን የመለየት የመምረጥ ነጻነት ነው። የልቡን ጥልቅ ምኞት ሲያዳምጥ ማንም ሰው በቅዱስ አጎስጢኖስ የተገለጸውን የእውነት ቃል አቤቱ ለራስ ሰራኸው ባንተም እስኪያርፍ ድረስ ልባችን እረፍት አያገኝም የሚለውን የእውነት ቃል መናገር አይሳነውም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የሰው ልጅና ሰብአዊ መብቶቹ እንዲሁም የሰው ልጅ እንደ የእግዚአብሔር ምስል ፍጡራን በእግዚአብሔር አምሳል በሚል አርዕስት የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው።

ክቡራትና ክቡራን አድማጮቻችን ዝግጅቶቻችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍለ የሚቀርብላችሁን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በካስተል ጋንዶልፎ ለሰላም የሚደረገውን ዝማሬ እንደሚመሩ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በተለምዶ የቫቲካን ባንክ በመባል የሚታወቀው የሃይማኖት ስራዎች ተቋም በጣሊያንኛ ምጻረ ቃል IOR እንደ አውሮፓውያን የቀን አቆጣጠር በ2025 ዓ.ም ተመረተ የፋይናንስ ሪፖርቱን ይፋ ማድረጉ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የርዕሰ ሊቃነ ጳጳሳቱ ዓለም አቀፍ የበጎ አድራጎት ድርጅት ለዓለም ስቃይ የእርዳታ እጅ መሆኑ መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ በካስተል ጋንዳልፎ ለሰላም የሚደረገውን ዝማሬ እንደሚመሩ ተገለጸ። ቫቲካን ኒውስ በካስተል ጋንዳልፎ በሚገኘው ቦርጎ ላውዳቶ ሲ ሐምሌ 22/2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራውን የጸሎት ፕሮግራም በአቶ አንድሪያ ቦቼሊና ከአምስት አገሮች የተውጣጡ 164 ወጣቶችን ያቀፈውን በእንግሊዘኛ ቋንቋ የኤቢኤፍ ቮይስ መዘምራን የሚያደርጉትን ዝማሬ ቅዱስነታቸው እንደሚመሩ ተገልጿል። ረቡ ሐምሌ 22/2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ቫቲካን ኒውስ በድረገጹ www.va በተሰኘው ድረገጹ ላይና በዩቲዩብ ቻናሉ በቦርጎ ላውዳቶ ሲ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራውን የጸሎትና የወንድማማችነት ስብሰባና ለሰላም የሚደረገውን መዝሙር በካስተል ጋንዳልፎ በሚገኘው ቦርጎ ላውዳቶ ሲ ይመራሉ። ዝግጅቱ የተዘጋጀው በላውዳቶ ሲ ከፍተኛ የትምህርት ማዕከልና ባንድሪያ ቦቼሊ ፋውንዴሽን ነው። በዓለም አቀፍ ደረጃ በችግር ከተጎዱ የዓለም ክፍሎች የተውጣጡ ህጻናትና ወጣቶችን ያቀፈ ዓለም አቀፍ የመዘምራን ቡድን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛና አንድሪያ ቦቼሊ ጋር በመሆን ለጸሎት ጊዜ ይሰጣሉ። በእንግሊዘኛ ቋንቋ የኤቢኤፍ ቮይስ ኳየር ፕሮጀክት የተሰኘው በአቶ አንድሪያ ቦቼሊ ፋውንዴሽን የተመሰረተ ዓለም አቀፍ የትምህርትና የማህበራዊ ሙዚቃ ፕሮግራም ሲሆን በዓለም ዙሪያ ካሉ ተገላጭ ክልሎች የተውጣጡ ህጻናትንና ወጣት መዘምራንን ያሰባስባል። ከጣሊያን፣ ኡጋንዳ፣ ሄይቲና ከቅድስት ምድር ጨምሮ 164 ወጣት ተሳታፊዎች አካቶ የያዘ ፕሮጀክት ነው። ዝግጅቱ የአዚዝን የቅዱስ ፍራንቺስኮስ ሞት 8ኛ ምዕተ ዓመት የሚያከብር ክብረ በዓል አካል ነው። ጸሎቱ በሙዚቃ ሊቁ አቶ አንድሪያ ቦቼሊ ድምጽና ከእስራኤል፣ ከዌስት ባንክ፣ ከኡጋንዳ፣ ከሄይቲና ከጣሊያን የተውጣጡ 164 ልጆችንና ወጣቶችን ያቀፈ የኤቢኤፍ ድምጾች መዘምራንን አጣምሮ የያዘ ነው። እነዚህ ወጣቶች የተለያዩ የህይወት ታሪኮችን ይዘው ይመጣሉ። ብዙዎቹም በጦርነት፣ በድህነት ወይም በመከራ የተመሰሉ ናቸው። አብረው ሲዘምሩ የኪነ ጥበብ ኃይልን ለመመስከር ያለሙ ሲሆን ይህም የውይይት የተስፋና የእርቅ ቋንቋ እንዲሆን ታስቦ የተዘጋጀ ዝግጅት መሆኑን የደረሰን ዜና ያስረዳል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። በተለምዶ የቫቲካን ባንክ ወይም የሃይማኖት ሥራዎች ተቋም በጣሊያንኛ ምጻረ ቃል IOR እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርት ይፋ ማድረጉ ተነገረ። የሃይማኖት ሥራዎች ተቋም IOR በተለምዶ የቫቲካን ባንክ ተብሎ የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርት አውጥቷል። ይህም በቤተ ክርስቲያኗ ማኅበራዊ ዶክትሪን ተመስጦ በፋይናንስ ሞዴል የኢኮኖሚ ኃላፊነትን ለሰዎች እንክብካቤን ማድረግና የአካባቢ ጥበቃን ለማዋሃድ ያለመ ቁርጠኝነትን ያረጋግጣል። ዘላቂ የረዥም ጊዜ እሴት በመፍጠር ላይ ያተኩራል። የሃይማኖት ሥራዎች ተቋም ወይም በተለምዶ የቫቲካን ባንክ ተብሎ የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርቱን ማክሰኞ ዕለት ሐምሌ 21/2018 ዓ.ም በተቋሙ በወጣው የጋዜጣዊ መግለጫ መሠረት ሪፖርቱ በተለምዶ የቫቲካን ባንክ ተብሎ የሚታወቀው ዘላቂ ፋይናንስንና የሰውን ልጅ የሚያገለግል የሰውን ክብር የሚያስከብርና የጋራ ጥቅምን የሚያራምድ ኢኮኖሚን በማበረታታት ረገድ ያለውን አስተዋጽኦ ይዘረዝራል። በተጨማሪም በዓመቱ ውስጥ ሙያዊ የፋይናንስ እንቅስቃሴን እንዲያከናውን የተፈቀደለት ብቸኛ ተቋም እንደመሆኑ መጠን በተለምዶ የቫቲካን ባንክ ተብሎ የሚታወቀው ከ12,000 በላይ የካቶሊክ ቤተ ክርስቲያን ተቋማት አባላት የሆኑ ወይም በ110 አገሮች ውስጥ በአገልግሎቱ ውስጥ የሚሰሩ ደንበኞችን ያገለግላል። ተቋሙ በጊዜ ሂደት በተዘጋጀ የአሰራር ሞዴል አማካኝነት በጥንቃቄ የተመረጡ የኢንቨስትመንት ምርጫዎችን ከደንበኞች የኢንቨስትመንት ዓላማዎችና የአደጋ መግለጫዎች ጋር በማጣመር ንቁ የኢንቨስትመንት አቀራረብን በመጠቀም በፋይናንስ ገበያዎች ላይ ኢንቨስት እያደረገ የሚገኝ መሆኑ ይታወቃል። ድርብ አቋማዊ ወይም አካላዊ ግምገማ። ድርብ አቋማዊ ወይም አካላዊ ግምገማ በእንግሊዘኛው ምጻረ ቃል ዲኤምኤ የዘላቂነት ጉዳዮችን በሁለት እይታዎች ይገመግማል። የአካላዊ ወይም ተቋማዊ ተጽዕኖ፣ ይህ ማለት አንድ ኩባንያ ህብረተሰቡንና አካባቢውን እንዴት እንደሚነካና፣ የፋይናንስ አቋማዊ ወይም አካላዊ ግምገማ፣ አካባቢያዊና ማህበራዊ ሁኔታዎች የአንድን ኩባንያ የፋይናንስ ጤና እንዴት እንደሚነኩ የሚያሳዩ መለኪያዎች ሲሆኑ፣ ይህ ድርብ አቀራረብ እንደ አውሮፓ የዘላቂነት ሪፖርት ደረጃ በእንግሊዝኛው ምህጻረ ቃል ESRS ባሉ ማዕቀፎች ውስጥ እጅግ አስፈላጊ ነው። የኮርፖሬት ዘላቂነት ሪፖርት መመሪያ በእንግሊዝኛው ምህጻረ ቃል CSRD አካል ሆኖ ያገለግላል። ቀደም ባለው እትም ላይ እንደተገለጸው ሪፖርቱ የተዘጋጀው በአውሮፓ የኮርፖሬት ዘላቂነት ሪፖርት መመሪያ ወይም በእንግሊዝኛው ምህጻረ ቃል CSRD መርሆችና ዘላቂ የፋይናንስ ሪፖርት ከሚያደርጉ ግንባር ቀደም ዓለም አቀፍ ማዕቀፎች አንዱ በሆነው በዓለም አቀፍ የሪፖርት አቀራረብ ተነሳሽነት በተነሳ ድርብ አቋማዊ ወይም አካላዊ ግምገማ በመጠቀም ነው። ይህ አካሄድ በተቋሙ የኢንቨስትመንት ፖሊሲ ውስጥም ተንጸባርቋል። ይህም ኢንቨስትመንቶች ከካቶሊክ እምነት መርሆች ጋር የሚጣጣሙ መሆናቸውን በማረጋገጥ በደንበኞች የተሰጡ ንብረቶችን ለመጠበቅና ለማሳደግ የሚሰራ ነው። ለሰው ልጅ ሕይወት፣ ለአካባቢ፣ ለህብረተሰብ ወይም ለመልካም አስተዳደር ጎጂ እንደሆኑ በሚታሰቡ ተግባራት ላይ ከተሰማሩ ኩባንያዎች ጋር የተያያዙ የፋይናንስ መሳሪያዎች ወይም መመሪያዎችን አያካትትም። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ሁሉም የንብረት አስተዳደር ምርቶች አወንታዊ ጠቅላላ ትርፍ በማስመዝገብ ከካቶሊክ የሥነ ምግባር መርሆች ጋር ሙሉ በሙሉ የተጣጣሙ ሆነው ቀጥለዋል። በዓመቱ ውስጥ በተለምዶ የቫቲካን ባንክ ተብሎ የሚታወቀው በጣሊያንኛ ቋንቋ ምህጻረ ቃል IOR እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 50 ሚሊዮን ዩሮ ወደ 67.6 ሚሊዮን ዩሮ የኢኮኖሚ ዋጋ አስገኝቷል። ይህም እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 50 ሚሊዮን ዩሮ በላይ ሲሆን የተጣራ ትርፍ 51 ሚሊዮን ዩሮ ማግኘቱም ይታወሳል። የተገኘው እሴት ለቅዱስ አባታችን 36 በመቶ፣ ለሰራተኞች 23 በመቶና ለአቅራቢዎች 14 በመቶ ተከፋፍሏል። የቀረው ድርሻ ደግሞ የተቋሙን ካፒታል ለማጠናከር፣ የረጅም ጊዜ መረጋጋትና ዘላቂነትን ለመደገፍ ተጠብቆ ይቆያል። የአደራ ንብረቶች አስተዳደርም በግምት 142.5 ሚሊዮን ዩሮ ዋጋ አስገኝቷል። ይህም በተለምዶ የቫቲካን ባንክ ሁለንተናዊ የቤተ ክርስቲያን አገልግሎት ተልዕኮ አስተዋጽኦ አድርጓል። ሪፖርቱ በተጨማሪም ተቋሙ በሰራተኞች ላይ ኢንቨስት ለማድረግ ያለውን ቁርጠኝነት ያጎላል። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ሰራተኞች ከ2700 ሰዓታት በላይ የቴክኒክና የልዩ ባለሙያ ሥልጠና አግኝተዋል። ይህም ከ300 ሰዓታት በላይ አደጋን እንዴት ማስተዳደር እንደሚቻልና ለኦዲት እንዲሁም ለሃይማኖት የህነጻ ትምህርቶች ይሆን ዘንድ የተሰጡ ናቸው። ተቋሙ ለ300 ደንበኞች የተዋቀረውን የፋይናንስ ትምህርት መርሃ ግብሩን ቀጥሏል። በካቶሊክ ስነ ምግባር መርሆችና በማኅበራዊ ኃላፊነት ላይ የተመሠረተ የፋይናንስ ባህልን ያበረታታል። ከአካባቢ ጥበቃ አንጻር በተለምዶ የቫቲካን ባንክ ወይም በጣሊያንኛ ምህጻረ ቃል IOR የአካባቢ ተጽዕኖን በኃይል ቆጣቢነት መለኪያዎች፣ በታዳሽ ኃይል ምንጮችና አጠቃቀም ላይ የጥሬ ዕቃዎችን ፍጆታ ለመቀነስ የታለሙ ተነሳሽነቶችን ለመቀነስ ጥረቱን ቀጥሏል። በዓመቱ ውስጥ ተቋሙ ማለትም በተለምዶ የቫቲካን ባንክ ተብሎ የሚታወቀው ዮር ፖርታሌ የመስመር ወይም የኦንላይን ላይ የባንክ አገልግሎት ቀጣይነት ባለው ልማትና የተመዘገቡ ሰነዶችን ሙሉ በሙሉ ዲጂታል በማድረግ ዲጂታል በሆነ መልኩ እንዲቀመጡ አስችለዋል። እነዚህ ተነሳሽነቶች በወረቀት ገዢዎች ላይ 37 በመቶ ቅናሽ አድርገዋል። በተቋሙ የሚመነጩት ቆሻሻዎች በሙሉ ወደ መልሶ የመጠቀም ወይም በእንግሊዝኛው ሪሳይክሊንግ ሂደቶች እየተመሩ ናቸው። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የዘላቂነት ሪፖርቱን በማሳተም በተለምዶ የቫቲካን ባንክ ወይም በምህጻረ ቃል IOR ከቤተ ክርስቲያኗ ማኅበራዊ አስተምሮና የጋራ ጥቅምን ለማገልገል ካለው ተልዕኮ ጋር በሚስማማ መልኩ ጤናማ የፋይናንስ አስተዳደርን ከሰዎችና ከአካባቢ እንክብካቤ ጋር ለማጣመር የሚያደርገውን ቀጣይ ጥረት አጉልቶ መግለጹም ተዘግቧል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳቱ ዓለም አቀፍ የበጎ አድራጎት ድርጅት ለዓለም ስቃይ የእርዳታ እጅ መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የበጎ አድራጎት አገልግሎት ጽህፈት ቤት አማካኝነት የሚከናወነው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት አገልግሎት ምንም አይነት መልክዓ ምድራዊ ወሰን ሳይገድበው በዩክሬንና በመካከለኛው ምስራቅ እየተካሄዱ ባሉ ጦርነቶችን በመሳሰሉ ለተጎዱ ክልሎች ከሚያደርገው ቀጣይነት ያለው ድጋፍ በተጨማሪ በአምስቱም አህጉራት የሰብአዊ እርዳታ እያደረገ መሆኑ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ግንቦት 29 ቀን 2018 ዓመተ ምህረት ወደ ስፔን ባደረጉት ሐዋርያዊ ጉዞ የመጀመሪያ ቀን ላይ በማድሪድ የሚንቀሳቀሰው ሲዲያ 24 ሆራስ በተሰኘው ማህበራዊ ፕሮጀክት መርሃ ግብር ላይ ለሰራተኞችና ለተጠቃሚዎች ባደረጉት ንግግር የበጎ አድራጎት ተግባር ሊዘገይ አይገባም ማለታቸው የሚታወስ ሲሆን እነዚህ ንግግሮች በቃላት ብቻ የቀሩ ሳይሆን በተግባር መሬት ወርደው እየተከናወኑ እንደሚገኝ ተገልጿል። በሕፃናት መጫወቻ አሻንጉሊትና በክፍላቸው ግድግዳ ላይ በተለጠፈ የኦርቶዶክስ ካቴድራል ምስል የተከበቡት አንዲት እናትና ሴት ልጇ በአነስተኛ መኝታ ክፍላቸው ውስጥ የብስኩት እሽግና የፓስታ ከረጢት ተሸክመው የሚያሳይ ምስል ርዕሰ ሊቃነ ጳጳሳቱ በዓለም ዙሪያ ለሚሰቃዩ ሰዎች የሚልኩት የምግብ የመድኃኒትና የሰብአዊ እርዳታ ተግባር ያሳያል ተብሏል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት እንቅስቃሴ ኃላፊ ሊቀ ጳጳስ ሉዊስ ማሪን ዴ ሳን ማርቲን በበኩላቸው ከቫቲካን ኒውስ ጋር ባደረጉት ቆይታ አንድነት ድንበር እንደሌለውና በብሔርተኝነት እንደማይገደብ የገለጹ ሲሆን በጽኑነታቸው የእርዳታ ስራዎች መከራና አስቸኳይ ፍላጎት ባለበት ቦታ ሁሉ መድረስ እንዳለበት ጠቁመው ይህ በመሆኑ ምክንያት የድጋፍ ስራው ፈጣን፣ ተግባራዊና በሚገባ የተቀናጀ መሆኑን ማረጋገጥ እንደሚገባ በተለይም ለድሆች የቅዱስ አባታችንን ቅርበትና ርኅራሄ እንዲለማመዱ ትኩረት መስጠት እንደሚገባ አሳስበው ቤተ ክርስቲያን በፍቅር የተሞላ አቀባበል በማድረግ አብራቸው በመጓዝ በመደገፍ ትቀጥላለች ብለዋል። በቅድስት መንበር የበጎ አድራጎት አገልግሎት ጽህፈት ቤት በኩል የሚላከው የሰብአዊ እርዳታ ግጭቱ ከተከሰተበት ጊዜ ጀምሮ በጦርነት የተጎዳውን የዩክሬን ህዝብ እንዲሁም በጋዛ ሰርጥና በሊባኖስ ውስጥ ያሉትን ተጎጂዎች ያለማቋረጥ መደገፉ የተነገረ ሲሆን በዚህም መሰረት ለዓመታት በዘለቀው ቀጣይነት ያለው አብሮነት ላይ በመመስረትና ለእርዳታ የሚቀርቡ ጥሪዎች በሚነሱበት ጊዜ ሁሉ በፍጥነት ምላሽ በመስጠት ርዕሰ ሊቃነ ጳጳሳት ሊዮም በሁሉም አህጉራት መጽናናትን መስጠታቸውን እንደቀጠሉ ተነግሯል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት አገልግሎት መልክዓ ምድራዊ ሳይገድበው ከአውሮፓና ከመካከለኛው ምስራቅ እስከ ኢስያ እንዲሁም አፍሪካና አሜሪካ ውስጥ ለሚገኙ ሰዎች ያለማቋረጥና ያለ ልዩነት እንደሚደርስ የተነገረ ሲሆን በመሬት መንቀጥቀጥና በአውሎ ንፋሶች በድርቅና በጎርፍ የተጎዱትን ብቻ ሳይሆን በዕለት ተዕለት ግጭት በተተዉ ሕፃናትና በቂ ምግብ ለማግኘት ለሚታገሉ ቤተሰቦችም ጭምር ድጋፍ እንደሚያደርግ ተገልጿል። አብዛኛውን ጊዜ የበለጸገች ተብላ በምትገለጸው የአውሮፓ አህጉር ውስጥ የድህነትና የመገለል ታሪኮች እንደሚስተዋሉ የሚታወቅ ሲሆን ይህንን ተከትሎ በሜዲትራኒያን የስደተኞች መጓጓዣ መስመሮች መገናኛ በሆነችው የቆጵሮስ ደሴት ቅድስት መንበር በመቀበያ ማዕከላት ውስጥ ለሚገኙ ጥገኝነት ፈላጊዎች ምግብ፣ የንጽህና መጠበቂያ ቁሳቁሶችና የስነ ልቦና ድጋፍ የሚቀርብበትን የሳንት ኤጂዮን ፕሮጀክት እንደምትደግፍ ተገልጿል። ከዚህም በተጨማሪ በምስራቅ አውሮፓ በምትገኘው ጆርጂያ በቲብሊሲ ከተማ ለችግር ተጋላጭ ለሆኑ ወጣቶች የሚሆን የመኖሪያ ቤት ግንባታ ለማጠናቀቅ እርዳታ የሚሰጥ ሲሆን ይህ ፕሮጀክት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግል ተሳትፈውበት የነበረና በአሁኑ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፍጻሜ እያደረሱት ያለ ፕሮጀክት መሆኑም ተገልጿል። ከጋዜጣ አርዕስቶች ቢጠፋም ከሰዎች የዕለት ተዕለት ሕይወት ውስጥ ግን እንዳልጠፋ በሚነገርለት የሶሪያ ጦርነት ምክንያት በአካባቢው የሚገኙ የክርስቲያን ማህበረሰቦች የተለያዩ ጫናዎችንና ድምፅ አልባ ዛቻዎችን እየተጋፈጡ እንደሚገኝ የተገለጸ ሲሆን ይህንን ተከትሎ በሶሪያ የቅድስት መንበር ተወካይ ሊቀ ጳጳስ ሉዊጂ ሮቤርቶ ኮና እንደተናገሩት በቅርቡ ሩዝ፣ ጥራጥሬ፣ የምግብ ማብሰያ ዘይት የያዙ 2000 የምግብ ጥቅሎች በአካባቢው ለሚገኙ ቤተሰቦች እንደሚከፋፈሉ ይፋ አድርገዋል። ከዚህም በተጨማሪ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት ሥራ ባንግላዴሽ ውስጥ በሚገኘው በዓለም ላይ ትልቁ የስደተኞች ካምፕ በሆነውና ከአንድ ሚሊዮን በላይ የሮሂንግያ ስደተኞች በተጨናነቀው ሁኔታ ሀገር አልባ ሆነው በሚኖሩበት ኮክስ ባዛር ካምፕ ውስጥ ለበርካታ ዓመታት ቀጣይነት ያለው የድጋፍ ሥራዎችን እየሠራ እንደሚገኝ የተገለጸ ሲሆን ከዚህም ባሻገር ርዕሰ ሊቃነ ጳጳሳቱ በቅርቡ በዚያ ሰፊ ካምፕ ውስጥ ለሚገኙ ሰዎች ተጨማሪ እርዳታ መላካቸውም ይታወቃል። ከዚህም ባሻገር በቅርቡ በከባድ የኮርቭ አደጋ ለተጎዳው የቻቶ ግራም አገር ስብከት የተደረገው የገንዘብ ድጋፍ አስፈላጊ አቅርቦቶችን ለማከፋፈል፣ የግብርና እንቅስቃሴዎችን ወደ ነበረበት ለመመለስ፣ የምግብ ዋስትናን ተደራሽነቶችን ለመደገፍ፣ ለትምህርት ቤቶች

ይኖሩ ልጆች በእጅጉ እንደረዳ ሲሆን በዚህ ማዕከል ውስጥ ህጻናቱ ጥበቃ፣ መደበኛ የሆነ ምግብና ትምህርት እንዲያገኙም ተገልጿል። በማደጋስካር የካቲት ወር ውስጥ በተከሰተው አውሎ ንፋስ ምክንያት ከደረሰው ውድመት በኋላ የቶማሲና ሀገረ ስብከት እርዳታ መጠየቁ የሚታወስ ሲሆን የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ፈንድ ከአስቸኳይ የምግብ ስርጭት ጀምሮ መኖሪያ ቤቶችን መልሶ እስከ መገንባት እንዲሁም የኑሮ መተዳደሪያን ወደ ነበረበት እስከ መመለስ ድረስ ያለ ዘርፈ ብዙ ምላሽ እየሰጠ እንደሚገኝም ተነግሯል። በሌላ በኩል በዛምቢያ ሐምሌ ወር መጀመሪያ ላይ የተከሰተው ከባድ ድርቅ ሰብሎችን ማውደሙንና በአገረ ስብከቱ ውስጥ የሚገኙ ቤተሰቦች ለረሃብ መጋለጣቸውን ተከትሎ የርዕሰ ሊቃነ ጳጳሳቱ በጎ አድራጎት ድርጅት አባት ልጆቹን እንደሚንከባከብ ሁሉ ለእነዚህ ወገኖች እንክብካቤ ማድረጉም ተገልጿል። ከአትላንቲክ ውቅያኖስ ማዶ የርዕሰ ሊቃነ ጳጳሳቱ የእርዳታ እጅ ለችግር ተጋላጭ ለሆኑ ቤተሰቦች መድረሱን የቀጠለ ሲሆን በአርጀንቲና የቱኩማን ሀገረ ስብከት ባለፈው ሚያዝያ ወር ላይ የተከሰተው ከባድ አውሎ ንፋስ ወደ 450 የሚጠጉ ተጋላጭ ሕፃናትንና ወጣቶችን የሚያገለግለውን ማዕከል የመመገቢያ አዳራሽና የሙያ ማሰልጠኛ ወርክሾፖች ላይ ከፍተኛ ጉዳት አድርሶ እንደነበርም ይታወቃል። ይህንን ተከትሎ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት አገልግሎት ጽሕፈት ቤት በኩል በአስቸኳይ የተላከው የገንዘብ ድጋፍ የመልሶ ግንባታ ሥራውን እንዲጀመር ማስቻሉም ተመላክቷል። ከዚህም ባሻገር ማኅበራዊ አለመረጋጋትና የታጠቁ ቡድኖች ጥቃት የአብዛኛውን የሀገሪቱን ሕዝብ ዕለታዊ ኑሮን እጅግ አስቸጋሪ ባደረገበት ሄይቲ የርዕሰ ሊቃነ ጳጳሳቱ እርዳታ የምግብ አቅርቦት እንዲሁም የሕክምናና የንጽህና መጠበቂያ ድጋፎችን በማድረግ ለተቸገሩ ቤተሰቦች እፎይታን መስጠቱ የተነገረ ሲሆን በተመሳሳይ መልኩ በቬንዙዌላ በቅርቡ የተከሰተውን አውዳሚ የመሬት መንቀጥቀጥ አደጋን ተከትሎ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ተቋም በአደጋው ለተጎዱ ሰዎች የገንዘብ ድጋፍ ማድረጉ ተገልጿል። በሀገሪቱ አደጋው እንደተከሰተ ወዲያውኑ ከተላከው የመጀመሪያ ደረጃ የአስቸኳይ ጊዜ እርዳታ በተጨማሪ ዘላቂ የሆነ የመልሶ ግንባታ ስራን ለመደገፍ ተጨማሪ እርዳታዎች መደረጋቸውም ተነግሯል። የበጎ አድራጎት ሥራ በአፋጣኝ እርዳታ ብቻ አያበቃም ያሉት የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ጉዳዮች ኃላፊ የሆኑት ሊቀ ጳጳስ ሉዊስ እንደተናገሩት ማግለልንና ስቃይን የሚያስከትሉትንና በኃጢአት ላይ የተመሠረቱ ኢፍትሐዊ ድርጊቶችን ለመለወጥ እንዲቻል የድህነት መንስኤዎችን ለይቶ ማወቅ ተገቢ እንደሆነም ጠቁመዋል። ሊቀ ጳጳሱ በመጨረሻም የቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት ፍቅር የክርስቲያናዊ ሕይወት ቁልፍ ነው የሚለውን ግንዛቤ በሕያውነት ለማቆየት እንደሚሻ አስታውሰው ለወንጌል ምላሽ በመስጠት የሚገለጸው የቸርነት ተግባር አስቸኳይነት እንደ ቤተ ክርስቲያን ከወንድሞቻችንና እህቶቻችን ጋር በመቀራረብ መከራዎቻቸውንና ተስፋዎቻቸውን በመጋራት እንድንኖር በየቀኑ ያነሳሳናል በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: አድማጮቻችን የዛሬው የረቡ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 22 2018 ዓ.ም ተመረጥ ለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 22 2018 ዓ.ም ተመረጥ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በካስተል ጋንዶልፎ ለሰላም የሚደረገውን ዝማሬ እንደሚመሩ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በተለምዶ የቫቲካን ባንክ በመባል የሚታወቀው የሃይማኖት ስራዎች ተቋም በጣሊያንኛ ምጻረ ቃል IOR እንደ አውሮፓውያን የቀን አቆጣጠር በ2025 ዓ.ም ተመረተ የፋይናንስ ሪፖርቱን ይፋ ማድረጉ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የርዕሰ ሊቃነ ጳጳሳቱ ዓለም አቀፍ የበጎ አድራጎት ድርጅት ለዓለም ስቃይ የእርዳታ እጅ መሆኑ መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ በካስተል ጋንዳልፎ ለሰላም የሚደረገውን ዝማሬ እንደሚመሩ ተገለጸ። ቫቲካን ኒውስ በካስተል ጋንዳልፎ በሚገኘው ቦርጎ ላውዳቶ ሲ ሐምሌ 22/2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራውን የጸሎት ፕሮግራም በአቶ አንድሪያ ቦቼሊና ከአምስት አገሮች የተውጣጡ 164 ወጣቶችን ያቀፈውን በእንግሊዘኛ ቋንቋ የABF ቮይስ መዘምራን የሚያደርጉትን ዝማሬ ቅዱስነታቸው እንደሚመሩ ተገልጿል። ረቡ ሐምሌ 22/2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ቫቲካን ኒውስ በድረገጹ www.va በተሰኘው ድረገጹ ላይና በዩቲዩብ ቻናሉ በቦርጎ ላውዳቶ ሲ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራውን የጸሎትና የወንድማማችነት ስብሰባና ለሰላም የሚደረገውን መዝሙር በካስተል ጋንዳልፎ በሚገኘው ቦርጎ ላውዳቶ ሲ ይመራሉ። ዝግጅቱ የተዘጋጀው በላውዳቶ ሲ ከፍተኛ የትምህርት ማዕከልና ባንድሪያ ቦቼሊ ፋውንዴሽን ነው። በዓለም አቀፍ ደረጃ በችግር ከተጎዱ የዓለም ክፍሎች የተውጣጡ ሕፃናትና ወጣቶችን ያቀፈ ዓለም አቀፍ የመዘምራን ቡድን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛና አንድሪያ ቦቼሊ ጋር በመሆን ለጸሎት ጊዜ ይሰጣሉ። በእንግሊዘኛው ቋንቋ የABF ቮይስ ኳየር ፕሮጀክት የተሰኘው በአቶ አንድሪያ ቦቼሊ ፋውንዴሽን የተመሰረተ ዓለም አቀፍ የትምህርትና የማህበራዊ ሙዚቃ ፕሮግራም ሲሆን በዓለም ዙሪያ ካሉ ተገላጭ ክልሎች የተውጣጡ ሕፃናትንና ወጣት መዘምራንን ያሰባስባል። ከጣሊያን፣ ኡጋንዳ፣ ሄይቲና ከቅድስት ምድር ጨምሮ 164 ወጣት ተሳታፊዎች አካቶ የያዘ ፕሮጀክት ነው። ዝግጅቱ የአዚዝን የቅዱስ ፍራንቺስኮስ ሞት 8ኛ ምዕተ ዓመት የሚያከብር ክብረ በዓል አካል ነው። ጸሎቱ በሙዚቃ ሊቁ አቶ አንድሪያ ቦቼሊ ድምጽና ከእስራኤል፣ ከዌስት ባንክ፣ ከኡጋንዳ፣ ከሄይቲና ከጣሊያን የተውጣጡ 164 ልጆችንና ወጣቶችን ያቀፈ የABF ድምጾች መዘምራንን አጣምሮ የያዘ ነው። እነዚህ ወጣቶች የተለያዩ የህይወት ታሪኮችን ይዘው ይመጣሉ። ብዙዎቹም በጦርነት፣ በድህነት ወይም በመከራ የተመሰሉ ናቸው። አብረው ሲዘምሩ የኪነ ጥበብ ኃይልን ለመመስከር ያለሙ ሲሆን ይህም የውይይት የተስፋና የእርቅ ቋንቋ እንዲሆን ታስቦ የተዘጋጀ ዝግጅት መሆኑን የደረሰን ዜና ያስረዳል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡ የሐምሌ 22/2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። በተለምዶ የቫቲካን ባንክ ወይም የሃይማኖት ስራዎች ተቋም በጣሊያንኛ ምጻረ ቃል IOR እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርት ይፋ ማድረጉ ተነገረ። የሃይማኖት ስራዎች ተቋም IOR በተለምዶ የቫቲካን ባንክ ተብሎ የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርት አውጥቷል። ይህም በቤተ ክርስቲያኗ ማህበራዊ ዶክትሪን ተመስጦ በፋይናንስ ሞዴል የኢኮኖሚ ኃላፊነትን ለሰዎች እንክብካቤን ማድረግና የአካባቢ ጥበቃን ለማዋሃድ ያለመ ቁርጠኝነትን ያረጋግጣል። ዘላቂ የረጅም ጊዜ እሴት በመፍጠር ላይ ያተኩራል። የሃይማኖት ስራዎች ተቋም ወይም በተለምዶ የቫቲካን ባንክ ተብሎ የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ ም የፋይናንስ ሪፖርቱን ማክሰኞ ዕለት ሐምሌ 21/2018 ዓ ም በተቋሙ በወጣው የጋዜጣዊ መግለጫ መሠረት ሪፖርቱ በተለምዶ የቫቲካን ባንክ ተብሎ የሚታወቀው ዘላቂ ፋይናንስንና የሰውን ልጅ የሚያገለግል የሰውን ክብር የሚያስከብርና የጋራ ጥቅምን የሚያራምድ ኢኮኖሚን በማበረታታት ረገድ ያለውን አስተዋጽኦ ይዘረዝራል። በተጨማሪም በዓመቱ ውስጥ ሙያዊ የፋይናንስ እንቅስቃሴን እንዲያከናውን የተፈቀደለት ብቸኛ ተቋም እንደመሆኑ መጠን በተለምዶ የቫቲካን ባንክ ተብሎ የሚታወቀው ከ12,000 በላይ የካቶሊክ ቤተ ክርስቲያን ተቋማት አባላት የሆኑ ወይም በ110 አገሮች ውስጥ በአገልግሎቱ ውስጥ የሚሰሩ ደንበኞችን ያገለግላል። ተቋሙ በጊዜ ሂደት በተዘጋጀ የአሰራር ሞዴል አማካኝነት በጥንቃቄ የተመረጡ የኢንቨስትመንት ምርጫዎችን ከደንበኞች የኢንቨስትመንት ዓላማዎችና የአደጋ መግለጫዎች ጋር በማጣመር ንቁ የኢንቨስትመንት አቀራረብን በመጠቀም በፋይናንስ ገበያዎች ላይ ኢንቨስት ያደረገ የሚገኝ መሆኑ ይታወቃል። ድርብ አቋማዊ ወይም አካላዊ ግምገማ በእንግሊዘኛው ምጻረ ቃል DMA የዘላቂነት ጉዳዮችን በሁለት እይታዎች ይገመግማል። የአካላዊ ወይም ተቋማዊ ተጽዕኖ ይህ ማለት አንድ ኩባንያ ህብረተሰቡንና አካባቢውን እንዴት እንደሚነካና የፋይናንስ አቋማዊ ወይም አካላዊ ግምገማ አካባቢያዊና ማህበራዊ ሁኔታዎች የአንድን ኩባንያ የፋይናንስ ጤና እንዴት እንደሚነኩ የሚያሳዩ መለኪያዎች ሲሆኑ ይህ ድርብ አቀራረብ እንደ አውሮፓ የዘላቂነት ሪፖርት ደረጃ በእንግሊዝኛው ምህጻረ ቃል ESRS ባሉ ማዕቀፎች ውስጥ እጅግ አስፈላጊ ነው። የኮርፖሬት ዘላቂነት ሪፖርት መመሪያ በእንግሊዝኛው ምህጻረ ቃል CSRD አካል ሆኖ ያገለግላል። ቀደም ባለው እትም ላይ እንደተገለጸው ሪፖርቱ የተዘጋጀው በአውሮፓ የኮርፖሬት ዘላቂነት ሪፖርት መመሪያ ወይም በእንግሊዝኛው ምህጻረ ቃል CSRD መርሆችና ዘላቂ የፋይናንስ ሪፖርት ከሚያደርጉ ግንባር ቀደም ዓለም አቀፍ ማዕቀፎች አንዱ በሆነው በዓለም አቀፍ የሪፖርት አቀራረብ ተነሳሽነት በተነሳ ድርብ አቋማዊ ወይም አካላዊ ግምገማ በመጠቀም ነው። ይህ አካሄድ በተቋሙ የኢንቨስትመንት ፖሊሲ ውስጥም ተንጸባርቋል። ይህም ኢንቨስትመንቶች ከካቶሊክ እምነት መርሆች ጋር የሚጣጣሙ መሆናቸውን በማረጋገጥ በደንበኞች የተሰጡ ንብረቶችን ለመጠበቅና ለማሳደግ የሚሰራ ነው። ለሰው ልጅ ህይወት፣ ለአካባቢ፣ ለህብረተሰብ ወይም ለመልካም አስተዳደር ጎጂ እንደሆኑ በሚታሰቡ ተግባራት ላይ ከተሰማሩ ኩባንያዎች ጋር የተያያዙ የፋይናንስ መሳሪያዎች ወይም መመሪያዎችን አያካትትም። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ሁሉም የንብረት አስተዳደር ምርቶች አውንታዊ ጠቅላላ ትርፍ በማስመዝገብ ከካቶሊክ የሥነ ምግባር መርሆች ጋር ሙሉ በሙሉ የተጣጣሙ ሆነው ቀጥለዋል። በዓመቱ ውስጥ በተለምዶ የቫቲካን ባንክ ተብሎ የሚታወቀው በጣሊያንኛ ቋንቋ ምህጻረ ቃል IOR እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 50 ሚሊዮን ዩሮ ወደ 67.6 ሚሊዮን ዩሮ የኢኮኖሚ ዋጋ አስገኝቷል። ይህም እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 50 ሚሊዮን ዩሮ በላይ ሲሆን የተጣራ ትርፍ 51 ሚሊዮን ዩሮ ማግኘቱም ይታወሳል። የተገኘው እሴት ለቅዱስ አባታችን 36 በመቶ፣ ለሰራተኞች 23 በመቶና ለአቅራቢዎች 14 ከመቶ ተከፋፍሏል። የቀረው ድርሻ ደግሞ የተቋሙን ካፒታል ለማጠናከር የረጅም ጊዜ መረጋጋትና ዘላቂነትን ለመደገፍ ተጠብቆ ይቆያል። የአደራ ንብረቶች አስተዳደርም በግምት 142.5 ሚሊዮን ዩሮ ዋጋ አስገኝቷል። ይህም በተለምዶ የቫቲካን ባንክ ሁለንተናዊ የቤተ ክርስቲያን አገልግሎት ተልእኮ አስተዋጽኦ አድርጓል። ሪፖርቱ በተጨማሪም ተቋሙ በሰራተኞች ላይ ኢንቨስት ለማድረግ ያለውን ቁርጠኝነት ያጎላል። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ሰራተኞች ከ2700 ሰዓታት በላይ የቴክኒክና የልዩ ባለሙያ ስልጠና አግኝተዋል። ይህም ከ300 ሰዓታት በላይ አደጋን እንዴት ማስተዳደር እንደሚቻልና ለኦዲት እንዲሁም ለሃይማኖት የህነጻ ትምህርቶች ይሆን ዘንድ የተሰጡ ናቸው። ተቋሙ ለ300 ደንበኞች የተዋቀረውን የፋይናንስ ትምህርት መርሃ ግብሩን ቀጥሏል። በካቶሊክ ስነ ምግባር መርሆችና በማኅበራዊ ኃላፊነት ላይ የተመሠረተ የፋይናንስ ባህልን ያበረታታል። ከአካባቢ ጥበቃ አንጻር በተለምዶ የቫቲካን ባንክ ወይም በጣሊያንኛ ምህጻረ ቃል IOR የአካባቢ ተጽዕኖን በኃይል ቆጣቢነት መለኪያዎች፣ በታዳሽ ኃይል ምንጮችና አጠቃቀም ላይ የጥሬ ዕቃዎችን ፍጆታ ለመቀነስ የታለሙ ተነሳሽነቶችን ለመቀነስ ጥረቱን ቀጥሏል። በዓመቱ ውስጥ ተቋሙ ማለትም በተለምዶ የቫቲካን ባንክ ተብሎ የሚታወቀው ዮር ፖርታሌ የመስመር ወይም የኦንላይን ላይ የባንክ አገልግሎት ቀጣይነት ባለው ልማትና የተመዘገቡ ሰነዶችን ሙሉ በሙሉ ዲጂታል በማድረግ ዲጂታል በሆነ መልኩ እንዲቀመጡ አስችለዋል። እነዚህ ተነሳሽነቶች በወረቀት ገዢዎች ላይ 37 በመቶ ቅናሽ አድርገዋል። በተቋሙ የሚመነጩት ቆሻሻዎች በሙሉ ወደ መልሶ የመጠቀም ወይም በእንግሊዝኛው ሪሳይክሊንግ ሂደቶች እየተመሩ ናቸው። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የዘላቂነት ሪፖርቱን በማሳተም በተለምዶ የቫቲካን ባንክ ወይም በምህጻረ ቃል IOR ከቤተ ክርስቲያኗ ማኅበራዊ አስተምሮና የጋራ ጥቅምን ለማገልገል ካለው ተልእኮ ጋር በሚስማማ መልኩ ጤናማ የፋይናንስ አስተዳደርን ከሰዎችና ከአካባቢ እንክብካቤ ጋር ለማጣመር የሚያደርገውን ቀጣይ ጥረት አጉልቶ መግለጹም ተዘግቧል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳቱ ዓለም አቀፍ የበጎ አድራጎት ድርጅት ለዓለም ስቃይ የእርዳታ እጅ መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የበጎ አድራጎት አገልግሎት ጽህፈት ቤት አማካኝነት የሚከናወነው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት አገልግሎት ምንም አይነት መልክዓ ምድራዊ ወሰን ሳይገድበው በዩክሬንና በመካከለኛው ምስራቅ እየተካሄዱ ባሉ ጦርነቶችን በመሳሰሉ ለተጎዱ ክልሎች ከሚያደርገው ቀጣይነት ያለው ድጋፍ በተጨማሪ በአምስቱም አህጉራት የሰብአዊ እርዳታ እያደረገ መሆኑ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ግንቦት 29 ቀን 2018 ዓመተ ምህረት ወደ ስፔን ባደረጉት ሐዋርያዊ ጉዞ የመጀመሪያ ቀን ላይ በማድሪድ የሚንቀሳቀሰው ሲዲያ 24 ሆራስ በተሰኘው ማህበራዊ ፕሮጀክት መርሃ ግብር ላይ ለሰራተኞችና ለተጠቃሚዎች ባደረጉት ንግግር የበጎ አድራጎት ተግባር ሊዘገይ አይገባም ማለታቸው የሚታወስ ሲሆን እነዚህ ንግግሮች በቃላት ብቻ የቀሩ ሳይሆን በተግባር መሬት ወርደው እየተከናወኑ እንደሚገኝ ተገልጿል። በሕፃናት መጫወቻ አሻንጉሊትና በክፍላቸው ግድግዳ ላይ በተለጠፈ የኦርቶዶክስ ካቴድራል ምስል የተከበቡት አንዲት እናትና ሴት ልጇ በአነስተኛ መኝታ ክፍላቸው ውስጥ የብስኩት እሽግና የፓስታ ከረጢት ተሸክመው የሚያሳይ ምስል ርዕሰ ሊቃነ ጳጳሳቱ በዓለም ዙሪያ ለሚሰቃዩ ሰዎች የሚልኩት የምግብ የመድኃኒትና የሰብአዊ እርዳታ ተግባር ያሳያል ተብሏል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት እንቅስቃሴ ኃላፊ ሊቀ ጳጳስ ሉዊስ ማሪን ዴ ሳን ማርቲን በበኩላቸው ከቫቲካን ኒውስ ጋር ባደረጉት ቆይታ አንድነት ድንበር እንደሌለውና በብሔርተኝነት እንደማይገደብ የገለጹ ሲሆን በጽኑነታቸው የእርዳታ ስራዎች መከራና አስቸኳይ ፍላጎት ባለበት ቦታ ሁሉ መድረስ እንዳለበት ጠቁመው ይህ በመሆኑ ምክንያት የድጋፍ ስራው ፈጣን፣ ተግባራዊና በሚገባ የተቀናጀ መሆኑን ማረጋገጥ እንደሚገባ በተለይም ለድሆች የቅዱስ አባታችንን ቅርበትና ርኅራኄ እንዲለማመዱ ትኩረት መስጠት እንደሚገባ አሳስበው ቤተ ክርስቲያን በፍቅር የተሞላ አቀባበል በማድረግ አብራቸው በመጓዝ በመደገፍ ትቀጥላለች ብለዋል። በቅድስት መንበር የበጎ አድራጎት አገልግሎት ጽህፈት ቤት በኩል የሚላከው የሰብአዊ እርዳታ ግጭቱ ከተከሰተበት ጊዜ ጀምሮ በጦርነት የተጎዳውን የዩክሬን ህዝብ እንዲሁም በጋዛ ሰርጥና በሊባኖስ ውስጥ ያሉትን ተጎጂዎች ያለማቋረጥ መደገፉ የተነገረ ሲሆን በዚህም መሰረት ለዓመታት በዘለቀው ቀጣይነት ያለው አብሮነት ላይ በመመስረትና ለእርዳታ የሚቀርቡ ጥሪዎች በሚነሱበት ጊዜ ሁሉ በፍጥነት ምላሽ በመስጠት ርዕሰ ሊቃነ ጳጳሳት ሊዮም በሁሉም አህጉራት መጽናናትን መስጠታቸውን እንደቀጠሉ ተነግሯል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት አገልግሎት መልክዓ ምድራዊ ሳይገድበው ከአውሮፓና ከመካከለኛው ምስራቅ እስከ ኢስያ እንዲሁም አፍሪካና አሜሪካ ውስጥ ለሚገኙ ሰዎች ያለማቋረጥና ያለ ልዩነት እንደሚደርስ የተነገረ ሲሆን በመሬት መንቀጥቀጥና በአውሎ ንፋሶች በድርቅና በጎርፍ የተጎዱትን ብቻ ሳይሆን በዕለት ተዕለት ግጭት በተተዉ ሕፃናትና በቂ ምግብ ለማግኘት ለሚታገሉ ቤተሰቦችም ጭምር ድጋፍ እንደሚያደርግ ተገልጿል። አብዛኛውን ጊዜ የበለጸገች ተብላ በምትገለጸው የአውሮፓ አህጉር ውስጥ የድህነትና የመገለል ታሪኮች እንደሚስተዋሉ የሚታወቅ ሲሆን ይህንን ተከትሎ በሜዲትራንያን የስደተኞች መጓጓዣ መስመሮች መገናኛ በሆነችው የቆጵሮስ ደሴት ቅድስት መንበር በመቀበያ ማዕከላት ውስጥ ለሚገኙ ጥገኝነት ፈላጊዎች ምግብ፣ የንጽህና መጠበቂያ ቁሳቁሶችና የስነ ልቦና ድጋፍ የሚቀርብበትን የሳንት ኤጂዮን ፕሮጀክት እንደምትደግፍ ተገልጿል። ከዚህም በተጨማሪ በምስራቅ አውሮፓ በምትገኘው ጆርጂያ በቲብሊሲ ከተማ ለችግር ተጋላጭ ለሆኑ ወጣቶች የሚሆን የመኖሪያ ቤት ግንባታ ለማጠናቀቅ እርዳታ የሚሰጥ ሲሆን ይህ ፕሮጀክት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግል ተሳትፈውበት የነበረ እና በአሁኑ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፍጻሜ እያደረሱት ያለ ፕሮጀክት መሆኑም ተገልጿል። ከጋዜጣ አርዕስቶች ቢጠፋም ከሰዎች የዕለት ተዕለት ሕይወት ውስጥ ግን እንዳልጠፋ በሚነገርለት የሶሪያ ጦርነት ምክንያት በአካባቢው የሚገኙ የክርስቲያን ማህበረሰቦች የተለያዩ ጫናዎችንና ድምፅ አልባ ዛቻዎችን እየተጋፈጡ እንደሚገኝ የተገለጸ ሲሆን ይህንን ተከትሎ በሶሪያ የቅድስት መንበር ተወካይ ሊቀ ጳጳስ ሉዊጂ ሮቤርቶ ኮና እንደተናገሩት በቅርቡ ሩዝ፣ ጥራጥሬ፣ የምግብ ማብሰያ ዘይት የያዙ ሁለት ሺህ የምግብ ጥቅሎች በአካባቢው ለሚገኙ ቤተሰቦች እንደሚከፋፈሉ ይፋ አድርገዋል። ከዚህም በተጨማሪ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት ሥራ ባንግላዴሽ ውስጥ በሚገኘው በዓለም ላይ ትልቁ የስደተኞች ካምፕ በሆነውና ከአንድ ሚሊዮን በላይ የሮሂንግያ ስደተኞች በተጨናነቀ ሁኔታ ሀገር አልባ ሆነው በሚኖሩበት ኮክስ ባዛር ካምፕ ውስጥ ለበርካታ ዓመታት ቀጣይነት ያለው የድጋፍ ሥራዎችን እየሠራ እንደሚገኝ የተገለጸ ሲሆን፣ ከዚህም ባሻገር ርዕሰ ሊቃነ ጳጳሳቱ በቅርቡ በዚያ ሰፊ ካምፕ ውስጥ ለሚገኙ ሰዎች ተጨማሪ እርዳታ መላካቸውም ይታወቃል። ከዚህም ባሻገር በቅርቡ በከባድ የኮርቭ አደጋ ለተጎዳው የቻቶ ግራም አገር ስብከት የተደረገው የገንዘብ ድጋፍ አስፈላጊ አቅርቦቶችን ለማከፋፈል፣ የግብርና እንቅስቃሴዎችን ወደ ነበረበት ለመመለስ፣ የምግብ ዋስትና ተደራሽነቶችን ለመደገፍ፣ ለትምህርት ቤቶችና ለወላጅ አልባ ሕጻናት ድጋፍና በአደጋው ለተጎዱ መኖሪያ ቤቶች ጥገና ድጋፍ ማድረጉም ተገልጿል። ይህ የቅድስት መንበር ተግባራዊ ድጋፍ ጋዛና ሊባኖስ ድረስ እንደሚዘልቅ የተነገረ ሲሆን፣ ባለፈው ሚያዝያ ወር ላይ በአካባቢው በሚገኘው የቅድስት መንበር ሐዋርያዊ ተወካይ በኩል በጦርነቱ ለተዳከሙ ሕዝቦች 15,000 የሚያህሉ አስፈላጊ መድኃኒቶች፣ የደም ግፊት መከላከያ መድኃኒቶችንና የህመም ማስታገሻዎችን ጨምሮ በርካታ ሰብአዊ ድጋፍ ማድረጉም ተገልጿል። ምናልባትም የሮም ጳጳስ በጎ አድራጎት ድርጅት ለአፍሪካ ያደረገውን ያክል በየትኛውም ክልል አድርጎ እንደማያውቅ የሚነገር ሲሆን፣ በቡርኪና ፋሶ በኡሃጎያ አገር ስብከት ሐምሌ ወር መጀመሪያ ላይ ለእናቶችና ለሕፃናት ጤና ልዩ ትኩረት በመስጠት የተፈናቀሉና በድህነት የሚኖሩ ሰዎችን የሚያግዝ የጤና አጠባበቅ ፕሮጀክት ለመደገፍ የገንዘብ ድጋፍ ማድረጉም ተገልጿል። በቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት በኩል በኬንያ ለሚገኘው የቅድስት አንጄላ ኢምቡ የሕፃናት እንክብካቤ ማዕከል የተደረገው እርዳታ የተተዉና በጎዳና ላይ የሚኖሩ ልጆች በእጅጉ እንደረዳ ሲሆን፣ በዚህ ማዕከል ውስጥ ሕፃናቱ ጥበቃ፣ መደበኛ የሆነ ምግብና ትምህርት እንዲያገኙም ተገልጿል። በማደጋስካር የካቲት ወር ውስጥ በተከሰተው አውሎ ንፋስ ምክንያት ከደረሰው ውድመት በኋላ የቶማሲና ሀገረ ስብከት እርዳታ መጠየቁ የሚታወስ ሲሆን፣ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ፈንድ ከአስቸኳይ የምግብ ስርጭት ጀምሮ መኖሪያ ቤቶችን መልሶ እስከ መገንባት እንዲሁም የኑሮ መተዳደሪያን ወደ ነበረበት እስከ መመለስ ድረስ ያለ ዘርፈ ብዙ ምላሽ እየሰጠ እንደሚገኝም ተነግሯል። በሌላ በኩል በዛምቢያ ሐምሌ ወር መጀመሪያ ላይ የተከሰተው ከባድ ድርቅ ሰብሎችን ማውደሙንና በአገረ ስብከቱ ውስጥ የሚገኙ ቤተሰቦች ለረሃብ መጋለጣቸውን ተከትሎ የርዕሰ ሊቃነ ጳጳሳቱ በጎ አድራጎት ድርጅት አባት ልጆቹን እንደሚንከባከብ ሁሉ ለእነዚህ ወገኖች እንክብካቤ ማድረጉም ተገልጿል። ከአትላንቲክ ውቅያኖስ ማዶ የርዕሰ ሊቃነ ጳጳሳቱ የእርዳታ እጅ ለችግር ተጋላጭ ለሆኑ ቤተሰቦች መድረሱን የቀጠለ ሲሆን፣ በአርጀንቲና የቱኩማን ሀገረ ስብከት ባለፈው ሚያዝያ ወር ላይ የተከሰተው ከባድ አውሎ ንፋስ ወደ 450 የሚጠጉ ተጋላጭ ሕፃናትንና ወጣቶችን የሚያገለግለውን ማዕከል፣ የመመገቢያ አዳራሽና የሙያ ማሰልጠኛ ወርክሾፖች ላይ ከፍተኛ ጉዳት አድርሶ እንደነበርም ይታወቃል። ይህንን ተከትሎ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት አገልግሎት ጽሕፈት ቤት በኩል በአስቸኳይ የተላከው የገንዘብ ድጋፍ የመልሶ ግንባታ ሥራውን እንዲጀመር ማስቻሉም ተመላክቷል። ከዚህም ባሻገር ማኅበራዊ አለመረጋጋትና የታጠቁ ቡድኖች ጥቃት የአብዛኛውን የሀገሪቱን ሕዝብ ዕለታዊ ኑሮን እጅግ አስቸጋሪ ባደረገበት ሄይቲ የርዕሰ ሊቃነ ጳጳሳቱ እርዳታ የምግብ አቅርቦት እንዲሁም የሕክምናና የንጽህና መጠበቂያ ድጋፎችን በማድረግ ለተቸገሩ ቤተሰቦች እፎይታን መስጠቱ የተነገረ ሲሆን፣ በተመሳሳይ መልኩ በቬንዙዌላ በቅርቡ የተከሰተውን አውዳሚ የመሬት መንቀጥቀጥ አደጋን ተከትሎ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ተቋም በአደጋው ለተጎዱ ሰዎች የገንዘብ ድጋፍ ማድረጉ ተገልጿል። በሀገሪቱ አደጋው እንደተከሰተ ወዲያውኑ ከተላከው የመጀመሪያ ደረጃ የአስቸኳይ ጊዜ እርዳታ በተጨማሪ ዘላቂ የሆነ የመልሶ ግንባታ ሥራን ለመደገፍ ተጨማሪ እርዳታዎች መደረጋቸውም ተነግሯል። የበጎ አድራጎት ሥራ በአፋጣኝ እርዳታ ብቻ አያበቃም ያሉት የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ጉዳዮች ኃላፊ የሆኑት ሊቀ ጳጳስ ሉዊስ እንደተናገሩት ማግለልንና ስቃይን የሚያስከትሉትንና በኃጢአት ላይ የተመሠረቱ ኢፍትሐዊ ድርጊቶችን ለመለወጥ እንዲቻል የድህነት መንስኤዎችን ለይቶ ማወቅ ተገቢ እንደሆነም ጠቁመዋል። ሊቀ ጳጳሱ በመጨረሻም የቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት ፍቅር የክርስቲያናዊ ሕይወት ቁልፍ ነው የሚለውን ግንዛቤ በህያውነት ለማቆየት እንደሚሻ አስተውሰው ለወንጌል ምላሽ በመስጠት የሚገለጸው የቸርነት ተግባር አስቸኳይነት እንደ ቤተክርስቲያን ከወንድሞቻችንና እህቶቻችን ጋር በመቀራረብ መከራዎቻቸውና ተስፋዎቻቸውን በመጋራት እንድንኖር በየቀኑ ያነሳሳናል በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: አድማጮቻችን የዛሬው የረቡ የሐምሌ 22/2018 ዓመተ ምህረት ለታዊ ስርጭታችን ዚላ በቃ
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።